This is CJSW 90.9 FM Calgary, Alberta. You are listening to the voice of Ethiopia. እንደምንከረማችሁ አድማጮቼ የዛሬ የቅዳሜ ማለዳውን ፕሮግራም አሁን ጀምረናል እስከ 9 AM አብረን እንዘልቃለን ዛሬ ነሐሴ 30 2015 ነው ነገ ድንክዬ ወራችን ጳጉሜ አንድ ይሆናል የፊታችን አርብ መስከረም አንድ 2019 አዲስ አመት እንቁጣጣሽ ይሆናል ያንን ዋዜማ ዛሬ ባስተር አወቀ ዮሐያን እንጀምረዋለን ወደ አስቴር አወቀ

0: ቀዳሚው የዜና መጽሔት ዘገባችን በስር ላይ ያሉት የሀፓ አመራሮች የዋስትና መብት መፈቀዱን ይመለከታል። የፌደራል ከፍተኛ ፍርድ ቤት በስር ላይ ያሉትን የሀፓ አመራሮች የዋስትና ጥያቄ ፈቀደ። ዛሬ የተሰየመው የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት በእስር ላይ ያሉትን የሀፓ የህዝብ ግንኙነት ኃላፊ ሳቅ ወልዳይ፣ የፓርቲው አባል አበባ አካሉና ጠበቃ አበራ ንጉስ የዋስትና ጥያቄ ላይ ብይን ሰጥቷል። ችሎቱ በትናንትናው ውሎ ፖሊስ መርማሪዎችን ለማጠናከርና ምስክሮችን ለመቀበል ተጨማሪ 14 ቀን የምርመራ ጊዜ እንዲሰጠው በትናንትናው ውሎ ፖሊስ ምርመራዎችን ለማጠናከርና ምስክሮችን ለመቀበል ተጨማሪ 14 ቀን የምርመራ ጊዜ እንዲሰጠው ጠይቆ ነበር። በዚህና በተከሳሾች የዋስትና መብት ጥያቄ ላይ ብይን ለመስጠት ለዛሬ ቀጠሮ የሰጠው ችሎቱ እያንዳንዳቸው በ50 ሺህ ብር ማስያዣ የዋስትና መብታቸውን ፈቅዶላቸዋል። ሶሎሞን ሙጬ ተጨማሪ ዘገባ አዘጋጅቷል።
1: የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት ፖሊስ ስውር የሀገር ማፍረስ ሴራዎችን በማቀድና የሀገርን አንድነት በሚያፈርስ ውስብስብ የሽብር ወንጀል ድርጊት ጠርጥሮ በሕግ ጥላ ስር የዋላቸው የኢህአፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ፣ የፓርቲው አባል አበባ አካሉና የፓርቲው ጠበቃ አበራ ንጉስ ጉዳይ ላይ ትናንት በዋለው ችሎት ፖሊስ የጠየቀው ተጨማሪ 14 የምርመራ ቀናት ይፈቀድ አይፈቀድ በሚለውና በተጠርጣሪዎቹ የዋስትና መብታቸው መከበር ጉዳይ ላይ ውሳኔ ለመስጠት ለዛሬ አርብ ነሐሴ 29 ቀን 2018 ዓ.ም ቀጠሮ ሰጥቶ ነበር። የተከሳሾቹ ጠበቃ ሰለሞን ገዛኝ እንደነገሩን ተጠርጣሪዎቹ እያንዳንዳቸው በ50 ሺህ ብር ማስያዣ የዋስትና መብት እንዲፈቀድላቸው ዛሬ ተወስኗል።
2: ዝኩሎ ሲናይበፍሩ ቡና ያሽጎን አልክድም ከቃል ባሻገር በማስረጃ ያልተደገፈ ነው። ከሀገር ይወጣሉ የሚለው አዲስ ነገር ነው። ፖሊስ በፍርድ ቤት ትእዛዝ አውጥቶ ለኢሚግሬሽን መደነት ብሎ አጽፎ ከሀገር እንዳይወጡ ማድረግ ይችላል። ስለዚህ እነዚህ ቦታዎች የተጠርጣሪዎችን ለዋስትና እስከለክልም በሚል መልስ ከሰጠን በኋላ ለዛሬ ተቀጥሮ ነበር ለብይን። ፍርድ ቤቱን በዛሬ ሁለት ነው ያለው። እንግዲህ ከዚህ ቀደም እንዳልነው 10 ቀን የሰጠነው ምስክር ተቀብሎ እንዲቀርብ ነበር። በዚያ ስልጣን ውስጥም 6 ምስክር ተቀብሏል። ከዛ ውጪ የፎረንሲክ እና የቴክኒክ ማስረጃዎች የቀረቡ መሆኑን ከፋይሉ አይተናል። ስለዚህ እነዚህ ተጠርጣሪዎች በስር የሚያቆይ ጉዳይም የለም። ስለዚህ ለእያንዳንዳቸው 50 ሺህ ብር ዋስ ተፈቅዶላቸው ከእስር እንዲወጡ በማለት ብይን ሰጥቷል።
1: ፖሊስ ትናንት ችሎቱን ተጨማሪ የምርመራ ማጣሪያ ጊዜ ቀጠሮ በጠየቀበትና ዶቼ ቬለ በተመለከተው ደብዳቤ ተከሳሾቹ ስልጣንን በኃይል ለመያዝ በማሰብ በህገ ወጥ መንገድ የጦር መሳሪያ ታጥቀውና ተደራጅተው የሚንቀሳቀሱ ከተባሉ ኃይሎች ጋር ይህ መደበኛ አደረጃጀት በመፍጠርና በመቀናጀት ተልእኮ ተቀብለው በአዲስ አበባ እየተንቀሳቀሱ እያሉ በቁጥጥር ስር መዋላቸውን ይጠቅሳል። ፖሊስ በተሰጠው የምርመራ ማጣሪያ ጊዜ ከስድስት ሰዎች የምስክር ቃል መቀበሉን፣ ከተጠርጣሪዎች እጅ የተያዙ የተለያዩ የኤሌክትሮኒክስ እቃዎች እንዲመረመርለት በብሔራዊ መረጃና ደህንነት አገልግሎት ማስረጃም እንዲሰጠው መጠየቁንና የፎረንሲክ ማስረጃዎችን ማጣራቱን፣ የተጠርጣሪዎችን የገንዘብ ልውውጥ እንቅስቃሴ በሚመለከት ከ11 ባንኮች ማስረጃ ጠይቆ ውጤት መቀበሉን፣ እንዲሁም ከኢትዮጵያ መገናኛ ብዙሃን ባለስልጣን የሰነድ ማስረጃዎችን ማስወጣቱንም አሳውቋል። በተጨማሪም ደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ዙሪያ ወረዳ በሚገኙ ቀበሌዎች በዘይሴ ብሔረሰብ ውስጥ ተጠርጣሪዎች አደራጁት በተባለ ታጣቂ ኃይል 23 ንጹሃን ዜጎች የተገደሉ መሆኑን፣ ከ100 በላይ አባወራዎችና እማወራዎች ከመኖሪያ ቤታቸው መፈናቀላቸውንና በሚሊዮኖች የሚገመት ንብረት መውደሙን በማስረጃ የማረጋገጥ ስራ ማከናወኑን የፌዴራል ፖሊስ የሽብር ወንጀል ምርመራ መምሪያ አስታውቋል። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ቢሮ ተከሳሾቹ ህጋዊ የፖለቲካ ፓርቲን እንደ ሽፋን በመጠቀም ስልጣን በኃይል ለመያዝ በማሰብ ከህወሓት ሌሎች ጸረ ሰላም ያላቸው ኃይሎች ጋር እንዲሁም ጽምዶ ከተባለ አካል ጋር በመቀናጀት ተንቀሳቅሰዋል በሚል ሐምሌ 27 ቀን 2018 ዓ.ም በቁጥጥር ስር የዋሉ ሲሆን ከታሰሩ አንድ ወር አልፏቸዋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
0: ቀጣዩ ዘገባችን ወደ ራያና አላማጣ አካባቢ ይወስደናል። በራያ አካባቢ የሚገኙ የስድስት ወረዳዎችና የአላማጣ ከተማ ነዋሪዎች ባለፉት 8 ዓመታት በነበረው ጦርነትና አለመረጋጋት ምክንያት ከፍተኛ መከራ ሲያስተናግዱ መቆየታቸውንና አሁንም ለከፋ የሰላም እጦት እንዲሁም ለረሃብ መዳረጋቸውን አስታውቀዋል። ኢሳያስ ገላው።
3: ባለፉት 8 አመታት በጦርነት በስደትና በሞት መካከል በርካታ ችግሮችን ተጋፍተናል የሚሉት የስድስቱ የራያ ወረዳ ነዋሪዎች ዛሬም በትውልድ አካባቢያቸውም ሆነ በስደት ቦታ ለከፍተኛ ረሃብና የሰላም እጦት መዳረጋቸውን ይናገራሉ። ማህበራዊ ረፍት አልባነን የሚሉት የማህበረሰብ ተወካዮች ከሰሜን ጦርነት መጀመር በኋላና ዳግም የፌደራል መንግስት አካባቢውን ጥሎ ስቆጣበት ከባለፈው ጥር ወር ጀምሮ ማህበረሰቡ በከፍተኛ መከራ ውስጥ ነው የሚሉት አቶ ስዩም አርብሴ ባለፈው 8 አመታት ምንም የተረጋጋ ህይወት አልነበረንም ይላሉ።
4: የራያዝ 8 አመት በተስፋ መንግስትን ጠብቆ የሚኖር ህዝብ ነው። ድንቅ ኢትዮጵያዊ ህዝብ፣ ከዛሬ ነገ ይሻላል ብሎ የሚኖር ህዝብ፣ በደሉን የማይቆጥር የማይቆዝም በተስፋ የሚኖር ማህበረሰብ፣ ነገ ይሻለኛል ብሎ የሚኖር ማህበረሰብ ነው እና 8 አመት ያለ በጀት የሚኖር 8 አመት የተረጋጋ አካባቢ ሳይኖረው የሚኖር ተከታታይ የተካሄደው ጦርነት ጠቅላላ ሰላም ተፈጥሮበት የማያውቅ አካባቢ ለ8 አመት የራያ መሬት ነው እና አሁን ካልተደረሰለት የሚኖረው ቀጣይ የሚኖረውም ኦልሞስት በጣም አስቸጋሪ ነው የሚሆነው።
3: አሁን ላይ በራያና አካባቢው ካለው የሰላም እጦት በላይ ድርቅ ተከስቷል የሚሉ ደግሞ የአላማጣ ከተማ ነዋሪዎች ናቸው።
5: የራያ ህዝብ ያለበት ስቃይ አሁን ደግሞ ይሄ በራያ ውስጥ ላይ ያሉ አንደኛ መገረፍ፣ መገደል፣ መመታት፣ መታሰር፣ መታነቅ ብቻ ሳይሆን አሁን በራያ ማህበረሰብ ቸነፈር ወርቋል። ከፈጣሪም የለም ከመንግስት የሚቀርበለትም ነገር የለም። የራያ ማህበረሰብ እህል ተዘርቶ እንደበቀለ ቀርቷል። ለምሳሌ ከአላማጣ ወጣ ብላ 4 ኪሎ ሜትር በእርተክ ለምትባል ቦታ ላይ አንድም ዝናብ የለም። ኩኩርቶ፣ ጨርጨር፣ መሆኑ ማጮ እዚህ ውስጥ ነው። ይሄ ወጀራ ታፋፍ ያለው ወደ 14 ወረዳ ውስጥ የያዘ ማህበረሰብ በረሃብና በስቃ እንደዚህ አይነት ሁኔታ ነው ያለው።
3: በተለይም በገጠር አካባቢ የሚኖሩ አርሶ አደሮች ድርቁን ለመቋቋም የሚሸጡትን እንስሳ ገንዘብ ታጣቂዎች በግዳጅ እየቀሟቸው እንደሆነም ይገልጻሉ።
6: ከባድ ድርቅ ነው ያለው። ክረምት ደግሞ እንግዲህ ድርቁ ተከስቶበት ከራያ ህዝብ በዚህ በፖለቲካው በአፈሳው በዚህ በወታደር ጫናው በዚህ በድርቁ አሁን ያለችውን ላምንቱን በግ የል እሷን ሽጦ ክረምቱ እንኳን ቀለብ እንዳይገዛ የሸጣትን እየዞረ በየቤቱ ያንኳኳ ነው አሁን አምጣ እየተባለ ያለው። እንግዲህ ወታደር የወታደር ከዚህ መጣ ማይባል ወታደር በየንትን ነው እዛው ስፍር ያለው በጣም ብዛት ያለው።
3: አሁን በተለያዩ አካባቢዎች የግዳጅ ውትድርና ምልመላ በመኖሩ በርካቶች እየታፈሱ መሆኑን ነው የሚናገሩት የአካባቢው ነዋሪዎች።
5: ትናንትናትም ስድስት ሁሉ ለምሳሌ ዋላ፣ ጉላጋ፣ ቀርሰሌ፣ አዲስ ሊበ

0: ሻሽቷን ምናምን ካልሆነ ካላመጣችሁ እናንተ እንደፍራችሁ አይደል እንትንላችኋለን። ደብዳቤዎቹ ጭንብር የለበሱ ናቸው።
1: የማህበረሰብ ተወካይ የሆኑት አቶ ስዩም አርብሴ ያለንበት ሁኔታ ከባድ ነው፣ የሚነጋም አይመስልም ሲሉ ይገልጹታል።
2: ራያዝ ወደ ድንጋይ ዘመን እየተመለሰ ነው ያለው። የሚጠፋው ጠፍቶ የሚኖረውም ቀጣይ ለኢትዮጵያ የማይጠቅም ማህበረሰብ እየተፈጠረ ነው። የአፈርታይል ኢንቫይሮንመንት እንደሚታወቀው በጣም ትልልቅ የተማረ ኃይል የሚወጣበት ነው። ማህበረሰቡ ለትምህርት ያለው ፍላጎት በጣም ቀናይ ነው። እርሻውን ሽጦ የሚያስተምር ማህበረሰብ ነው። አሁን ግን በቃ ያለው ነገር በጣም ከባድ ነው። እንደ ህዝብ እየጠፋ ነው። የሚነጋ ነገር አይደለም እ ህዝባችን የማያባራ መከራ 8 ዓመት።
1: በአላማጣ ከተማ እየተፈጸመ ነው በተባለ የሰብአዊ መብት ጥሰት ዙሪያ ለማናገር ለከንቲባ ሞገስ ሽፈራው ብንደውልም ማግኘት አልቻልንም። ለዶይቼ ቬለ ዘገባ ኢሳያስ ገላው።
3: ቀጣዩ ዘገባ ወደ መቀሌ ወስደናል። ባለፈው አመት ነሐሴ ወር መቀሌ ከተማ ውስጥ ለመጨረሻ ጊዜ ታየው የፎቶግራፍ ባለሙያው የት እንዳለ እንዲገለጽ አምነስቲ ኢንተርናሽናል ጠየቀ። የሰብአዊ መብት ተሟጋች ከሚባሉት ዓለም አቀፍ ድርጅቶች መካከል አንዱ የሆነው አምነስቲ ኢንተርናሽናል የትግራይ ክልል ባለስልጣናት የግለሰቡን መጥፋት በአስቸኳይ መመርመርና የት እንዳለ መግለጽ አለባቸው ብሏል። ድርጅቱ ትናንት ባወጣው መግለጫ ፊልሞን በእስር ላይ ከሆነና በሚታወቅ ወንጀል ካልተከሰሰ በስተቀር በአስቸኳይ መለቀቅ አለበት ሲል ጥሪም አቅርቧል። በጉዳዩ ላይ ምርመራ ሲያደርግ መቆየቱን ለዶይቼ ቬለ ገለጸው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት ግለሰቡ እስካሁን የት እንዳለ ምንም ፍንጭ አለማግኘቱን ጠቅሷል። ሶሎሞን ሙጬ ተጨማሪ ዘገባ ልኮልናል።
4: የሰብአዊ መብት ጥበቃ ላይ የሚሰራው ዓለም አቀፉ ድርጅት አምነስቲ ኢንተርናሽናል የሰብአዊ መብት ተሟጋች የፎቶና ተንቀሳቃሽ ምስል ባለሙያ ሲል የገለጸው ፊልሞን ገብረ ሕይወት እንደ ግሪጎሪያን አቆጣጠር ካለፈው ዓመት ነሐሴ 2025 ወዲህ የት እንዳለ አይታወቅም። ግለሰቡ ነሐሴ 2 ቀን 2017 ዓመተ ምህረት ለመጨረሻ ጊዜ መቀሌ ከተማ ውስጥ መታየቱን የጠቀሰው አምነስቲ በዚያው ቀን ቤተሰቦቹ ለፖሊስ ቢያመለክቱም ከአንድ ዓመት በኋላ የት እንዳለ እንደማይታወቅ ገልጿል። የክልሉ ባለስልጣናት ለግለሰቡ መጥፋት የተጀመረ ወይም እየተደረገ ያለ ምርመራ ስለመኖሩ በይፋ አለማሳወቃቸውንም አስታውቋል። ባለስልጣናት ስለ ፊልሞን ገብረ ሕይወት አስገዳጅ በሆነ መንገድ መሰወር ውጤታማ፣ ገለልተኛ፣ ጥልቅና ግልጽ የሆነ ምርመራ በአስቸኳይ ማካሄድና እጣ ፋንታውንና የት እንዳለ በአስቸኳይ ማሳወቅ አለባቸው ሲልም በትናንት መግለጫው ጠይቋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት በጉዳዩ ላይ ምርመራ ሲያደርግ መቆየቱን ለዶይቼ ቬለ የገለጹት የድርጅቱ ምክትል ዋና ዲሬክተር መብርሄ ብርሃነ ግለሰቡ እስካሁን የት እንዳለ ምንም ፍንጭ አለማግኘታቸውን ጠቅሰዋል።
5: ወደ ስራው እየሄደ ባጃጅ እየተጠቀመ እንደነበረ እና ባለቤቱ ጋር ደውሎ ከዛ በኋላ እንደ ጠፋ ነው የሚያሳየው እና ምንም የተገኘ ፍንጭ የለም። ሆን ተብሎ የተደረገ ነው ወይስ ወንጀል ተፈጽሞበት ነው የሚለው እነዚህ በሙሉ ማጣራቶች አልተደረጉም ብለን እናምናለን። በእኛ በኩል
4: አምነስቲ እንደሚለው የግለሰቡ ቤተሰብ ያለማቋረጥ ፍለጋ አድርጓል። ነገር ግን ባለስልጣናት መልስ አልሰጡም። በዘጋቢው ፊልምና በፎቶግራፍ ስራዎች የሚታወቅ የተባለው ፊልሞን በክልሉ ሰፊ የእገታ የመገናኛ አውታሮችና የመናገር ነጻነት ገደቦች እየጨመሩ በመጡበት ወቅት መጥፋቱን አመልክቷል። ቅድሚያ ለሰብአዊ መብቶች ኢትዮጵያም የሚያምነው ይህንኑ ነው።
5: ከዚህ ከወታደራዊ አፈሳው ጋር ተያይዞ የሚታሰሩ ቤተሰቦች፣ ድብደባ የሚደርስባቸው እና የመሳሰሉት ሰፊ የሆነ የሰብአዊ መብት ጥሰቶች በክልሉ መቀጠላቸው ነው ያለው። የሰብአዊ መብት ሁኔታ መሻሻል የሚባል ነገር አላሳየም።
4: አምነስቲ ኢንተርናሽናል የትግራይ ክልል ባለስልጣናት የፊልሞንን መጥፋት በአስቸኳይ መመርመርና የት እንዳለ መግለጽ አለባቸው ብሏል። ባለሙያው በእስር ላይ ከሆነና በሚታወቅ ወንጀል ካልተከሰሰ በስተቀር በአስቸኳይ መለቀቅ አለበት የሚል ጥሪም አድርጓል። በጉዳዩ ላይ ከትግራይ ክልል ምላሽ ለማግኘት ያደረግነው ጥረት ለዚህ ዘገባ አልተሳካም። ይሁንና የህወሓት ቃል አቀባይ ሚካኤል አስገዶም ከዚህ በፊት ለዶይቼ ቬለ በሰጡት ምላሽ ይፈጸማሉ የተባሉ መሰል ድርጊቶችን ውድቅ አድርገዋል።
6: 24 ሰዓት ኦፕን ነው መቀሌ። 24 ሰዓት ሰው ይንቀሳቀሳል። 6 ሰዓት ብትመጣ 10 ሰዓት ብትመጣ ሌሊት እንዳሻት ትንቀሳቀሳለህ። ምን ችግር አለ? ምን የተለየ ነገር አለ? ውስጣችን እኮ አዲስ ነገር የለም። ምን የሚያስፈራ ነገር አለ በመቀሌ አሁን ላይ? ምንም ነገር ያለ የለም።
4: ሐላፊው ይህንን ይበሉ እንጂ ህወሓት በትግራይ ክልል ይፈጽመዋል የተባለን ጥፋትና የግዳጅ ወታደራዊ ምልመላ ፈሳ ለማውገዝ ሐምሌ 11 ቀን 2018 ዓመተ ምህረት በአዲስ አበባ ላይ ሰልፍ መደረጉ ይታወሳል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ከዚያ አስቀድሞ ሐምሌ 5 ቀን 2018 ዓመተ ምህረት ባወጣው መግለጫም በትግራይ ክልል በህወሓት ጸደቀ ያለውን አዋጅ ተከትሎ

0: ወጣቶችንና ያካባቢው ነዋሪዎችን በግዳጅ ወደ ወታደራዊ ማሰልጠኛዎች ማስገባት መጀመሩን ያም እድሜያቸው 18 ዓመት ያልሞላቸው ህጻናትን ጭምር ያካተተ መሆኑን በወቅቱ ገልጾ ነበር። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ኢትዮ ቴሌኮም የሶስት ዓመት ስትራቴጂው አካል የሆነውን የ2019 ዓመተ ምህረት በጀት ዓመት በአጠቃላይ የስራ ዕቅዱን ትናንት ይፋ አድርጓል። ኩባንያው በበጀት ዓመቱ የ295 ቢሊዮን ብር ገቢ ለማግኘት ማቀዱን ገልጿል። የአገልግሎቱ ተጠቃሚ ደንበኞቹ በበኩላቸው ተቋሙ ከቁጥርና ከገቢ ባሻገር ለአገልግሎት ጥራትና ለኔትወርክ አስተማማኝነት ትኩረት እንዲሰጥ ይጠይቃሉ። ሃና ደምሴ ከአዲስ አበባ ቀጣዩን ዘገባ አጠናቅራለች።
2: ኢትዮ ቴሌኮም ይፋ ባደረገው ዕቅድ መሰረት በያዝነው የበጀት ዓመት አጠቃላይ የደንበኞቹን ቁጥር ወደ 96.2 ሚሊዮን ለማሳደግና የ4G የሞባይል ኔትወርክ ሽፋንን 95% ለማድረስ አቅዷል። በተጨማሪም የቴሌብር ተጠቃሚዎችን ቁጥር 67.7 ሚሊዮን በማድረስ የገንዘብ ዝውውሩን ወደ 7.4 ትሪሊየን ብር ለማሳደግ ማቀዱንም አስታውቋል። የኩባንያ ዋና ስራ አስፈጻሚ ፍሬው ታምሩ እንደገለጹት የዚህ ዓመት ስትራቴጂ ዋና ትኩረት ኩባንያውን ከቴሌኮም ኦፕሬተርነት ወደ ላቀ የዲጂታል ቴክኖሎጂ ኩባንያ ማሸጋገርና የደንበኞችን ተሞክሮ ማሻሻል ነው ይላሉ።
3: ከቢዝነስ ታርጌት አንጻር አጠቃላይ የቴሌኮም አገልግሎት የዲጂታል አገልግሎቱን ለማስፋት ተጠቃሚ ቁጥሮችን ለማሳደግ በሚያደርጋቸው ማስፋፊያዎች ተጠቃሚዎችን 100 ሚሊዮን ለማድረስ ያቀደ ነው ማለት ነው። ከ83 ወደ 100 ይሄ በስትራቴጂ ዘመኑ ማለት ነው። ቴሌብርም እንደዚሁ በስትራቴጂ ዘመኑ ከ54 ሚሊዮን ደንበኞች ወደ 75 ሚሊዮን ደንበኞች ወይም ተጠቃሚዎች እንዲደርሱ የታቀደ ነው። በቴሌብርም እናደርገው ትራንዛክሽን ወደ 21 ትሪሊዮን እንዲደርስ የታቀደ ነው ማለት ነው። በኔክስት ሆራይዘን ስትራቴጂ ዘመን ማለት ነው። ከገበያ አንጻር በሶስት ዓመቱ 342 ቢሊዮን የኢትዮጵያ ብር ጀነሬት ለማድረግ እንደዚሁም 976 ሚሊዮን ዩኤስዲ ጀነሬት ለማድረግ የታቀደበት ነው ማለት ነው።
2: በሌላ በኩል ኩባንያው ግዙፍ የፋይናንስና የመሰረተ ልማት ማስፋፊያ ዕቅዶችን ያቀረብ እንጂ በየቀኑ አገልግሎቱን የሚጠቀሙ ደንበኞች አሁንም ተደጋጋሚ የኔትወርክ መቆራረጥ፣ የዳታ ፍጥነት መቀነስና የአገልግሎት ጥራት መጓደል እንዳማረራቸው የኢትዮ ቴሌኮም ደንበኞች ይናገራሉ።
4: ዳታ በጣም ነው የቴሌ እንትን በጣም ነው የሚደብረው። ምክንያቱም ገና ካርድ ከመሙላታችን ነው ወዲያው ዳታችን የሚያልቀው። ዳታ ሞልተን እንኳን አይቆይምና በጣም በጣም አስቸጋሪዎች ናቸው። በጣም ኢንተርኔቱ ቀርፋፋ ነው። የኢንተርኔት ችግር አለባቸው እና እሱን ቢያስተካክሉ
5: ዳታ ከፍተሽ የማይሰራበት አጋጣሚ አለ። የሆነ ደቂቃ በኋላ ወይም ከሆነ ሰዓት በኋላ በውስጥ ታዋቂነት ፓኬጁ ካለቀ በኋላ ይከፍታል። ምንም ሳትጠቀምበት ደግሞ ይዘጋል፣ ያልቃል ማለት ነው። መነሻቸው 7000 ብር ነበረ። የሁለት ዓመት ፓኬጁ 7000 ብር ነበረ፣ ግን አሁን እጥፍ ሆኗል እና በጣም ከባድ ነው። እውነቱን ለመናገር ከህዝብ ጋር አያይዘሽ ስታዩ ኢትዮ ቴሌኮምን በጣም ሰብሳቢነት ነው እንጂ ዳው ማህበረሰብ አሁን ካርድ ገዝተው ለመደወል እየተቸገሩ ነው ያሉ ፓኬጆች አሉ። የአምስት ብር ፓኬጆች በጣም ተጨባጭ። በካርድ ደረጃ 5 ብር የለም፣ በዳታ ደረጃ ቢኖርም ደቂቃው ትንሽ ነው። እንዳልኩሽ ያው 1 ጊጋባይት ገዝተሽ አንድ ኦዲዮ ማውረዳችን ያው ይመስለኛል እንግዲህ ቶሎ ቶሎ ሲያልቅ ቶሎ ቶሎ ህዝቡ የገዛ እንዲጠቀም እና በዚያ ውስጥ ፕሮፊት ለማግኘት የተደረገ ታሳቢ ይመስላል።
4: ቴሌዎች በጣም ብር ይወስዳሉ። የሚሰጡን አገልግሎት እና ከኛ የሚወስዱት ገንዘብ ተመጣጣኝ አይደለም። ከኛ የሚወስዱት ብዙ ነው፣ ለእኛ የሚሰጡን በጣም ትንሽ ነው። እና ልክ ዳታ ገዝተን ኔትወርኩን ስናበረው ተመካክረው ነው መሰለኝ ዳታው ግግም ይላል፣ ካርዳችን እንደዚህ ያልቃል። እና በቃ በጥቅሉ ገንዘብ ላይ በጣም ልክ አይደለም።
6: የምንሞላው ካርድ እና የሚሰጠን ሜጋባይቶች ምናምን ተመጣጣኝ አይደሉም።
2: ኢትዮ ቴሌኮም በበኩሉ እነዚህን የጥራት ችግሮች ለመፍታት የፋይበር መስመሮችን ማስፋፋት፣ የኃይል አማራጮችን ማሳደግ እና በሰው ሰራሽ አስተውሎት ኤአይ የሚመሩ የኔትወርክ ማስተካከያዎችን እንደሚያደርግ አስታውቋል። ሆኖም የውጭ ምንዛሬ እጥረት፣ የመሰረተ ልማት ውድመት እና የማይክሮ ኢኮኖሚ ጫናዎች የዕቅዱን ስኬታማነት ሊፈታተኑ የሚችሉ ዋና ዋና ስጋቶች መሆናቸውን ኩባንያው በመግለጫው አልሸሸገም። የቴሌኮም ዘርፍ ለግልና ለውጭ ተወዳዳሪዎች ክፍት እየሆነ ባለበት ወቅት ኢትዮ ቴሌኮም ያቀዳቸውን ግዙፍ የገቢና የቴክኖሎጂ ግቦች ከደንበኞች የዕለት ተዕለት አገልግሎት እርካታ ጋር አጣጥሞ ለማስኬድ የሚያደርገው ጥረት ይሳካለት እንደሆነ በሂደት የሚታይ ይሆናል። ለዶቼ ቬሌ ራዲዮ ሃና ደምሴ አዲስ አበባ።
1: አድማጮች አሁን የመጨረሻው የዜና መጽሔት ዘገባችን ላይ ደርሰናል። እዚሁ አውሮፓ ያቆየናል። ጀርመን ባለፈው ማክሰኞ ከአንድ ወር በፊት በላይፕሲሽ አውሮፕላን ማረፊያ ፈንጂ ታጭቆበት የተገኘው ሰው አልባ አውሮፕላን የሩሲያ መሆኑን አረጋግጫለሁ ካለች ወዲህ በጀርመንና ሩሲያ መካከል ብቻ ሳይሆን በአውሮፓ ህብረት አባል መንግስታቱና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይንም ኔቶና ሩሲያ መካከል የዲፕሎማሲው ጦርነት አይሎ ቀጥሏል። ገበያው ንጉሴ ከብራስልስ ቀጣዩን ዘገባ አዘጋጅቷል።
7: በጀርመን የዩክሬን ወታደራዊ እርዳታ ዋና ማስተላለፊያ ነው በሚባለው የላይፕዚግ አውሮፕላን ማረፊያ ባለፈው ሐምሌ ወር መጨረሻ ተገንቶ የከሸፈው ፈንጂ የተጫነ ሰው አልባ አውሮፕላን በሁለት ለሩሲያ በሚሰሩ ሰዎች የተጠመደ ሳይሆን እንዳልቀረና ተጠርጣሪዎቹም በቁጥጥር ስር መዋላቸውን የጀርመን ባለስልጣኖች ባለፈው ማክሰኞ አክለው አስታውቀዋል። ይህን ተከትሎም ጀርመን የሩሲያን አምባሳደር በማስጠራት ተቃውሞዋን እንዳሰማችና በቦን የሩሲያን ቆንስላና በበርሊን የሩሲያን የባህል ማዕከል እንደምትዘጋ ማስታወቋ ተገልጿል። ሩሲያ በበኩሏ የጀርመንን ክስና ውንጀላ ሐሰት በማለት በርሊን በሞስኮ ላይ ለወሰደችው እርምጃ አጸፋ በሞስኮ የጀርመን የባህል ማዕከልን እንደምትዘጋ አስታውቃለች። የአውሮፓ ህብረትና አባል መንግስታቱም ይህን በጀርመን ላይ ተቃጣ የተባለውን የድሮን ጥቃት የተፈጸመ ያህል በመቁጠር ቁጣቸውን በመግለጽ ከጀርመን ጎን እንደሚቆሙ አስታውቀዋል። በሩሲያ ላይ ከፍተኛ ጫና በማድረግም ከእንዲህ አይነቱ ድርጊት እንድትቆጠብ ማድረግ የሚያስፈልግ መሆኑን በጋራና በግላቸው ባወጧቸው መግለጫዎች አሳስበዋል። የአውሮፓ ኮሚሽን ፕሬዚዳንት ወይዘሮ ኡርሱላ ቮንደርሌን እና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ በጉዳዩ ላይ ፈጥነው በጋራ በሰጡት መግለጫም ሩሲያ በዩክሬን ላይ ጦርነት ከከፈተች ወዲህ እንዲህ አይነት ድርጊቶችን ስትፈጽም የቆየች ቢሆንም በላይፕዚግ የአውሮፕላን ማረፊያ ላይ የተሞከረው ግን የተለየና የላቀ ነው በማለት አውሮፓ ማንኛውንም ጥቃት ለመከላከል ዝግጁ መሆኑን አስታውቀዋል። ወይዘሮ ቮንደርሌን የላይፕዚግ ድርጊት የአውሮፓንና ሩሲያን ውጥረት ያናረው መሆኑን ሲገልጹ
8: Leipzig marks a new escalation on European Union soil.
7: የላይፕዚግ ድርጊት በአውሮፓ ያለው ውጥረት ማየሉን የሚያሳይ ነው። አየር ክልላችንን የሚጥሱ ድሮኖች ሲታዩ ይሄ መጀመሪያው አይደለም። አውሮፓ ከእንዲህ አይነቱ አዲስ ሁነት ጋር መላመድ ግድ ሆኖበታል በማለት ይህን የሩሲያን አደገኛ ባህሪ ለመቋቋም ዝግጁ መሆን ይኖርብናል ብለዋል።
8: That means being ready to respond to Russia's recklessness faster and better.
7: የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩተ በበኩላቸው
9: Russia has grown increasingly reckless.
7: ሩሲያ እየፈጠረችው ያለው አደገኛ ሁኔታ ግልጽ ነው። ሩሲያ በማስፈራራት የምትከፋፈለንና በዚህም ለዩክሬን የምንሰጠውን እርዳታ የምንቀንስ መስሏት ከሆነ ግን ተሳስታለች በማለት አንድነታቸው የማይናወጥ ለዩክሬን የሚሰጠው እርዳታም የማይቀንስ መሆኑን አጠንክረው ገልጸዋል። የወቅቱን የብሪቱን ፕሬዚደንሲ በተረከበችው አየርላንድ ባለፉት ቀናት በስብሰባ ላይ የነበሩት የአባል አገራቱ የውጭ ጉዳይና የመከላከያ ሚኒስትሮችም በጀርመን የተቃጣውን ጥቃት በማውገዝ የየአገሮቻቸው መንግስታት የሩሲያ አምባሳደሮችን በመጥራት ተቃውሟቸውን እንደገለጹና በቀጣይም በሩሲያ ላይ ለሚወሰዱ እርምጃዎች ተባባሪዎች መሆናቸውን አስታውቀዋል። የህብረቱ የውጭ ጉዳይ ኃላፊና ስብሰባዎቹን የመሩት ካያ ካላስ በሰጡት መግለጫም አውሮፓ ከጀርመን ጎን የቆመ መሆኑን ያረጋግጣል። በአውሮፓ ህብረት የሩሲያን አምባሳደር አስጠርተን ይህንኑ ተቃውሟችንንና አቋማችንን አሳውቀናል። በቀጣይ ተጨማሪ የማዕቀብ እርምጃዎችንም ለመውሰድ በዝግጅት ላይ ነን በማለት እሳቸውም አውሮፓን ለመከፋፈል የሚደረገው ጥረት የማይሳካ መሆኑን ገልጸዋል። የዩክሬኑ ፕሬዝዳንት በበኩላቸው ይህን መሰል ጥቃት ሊፈጸም እንደሚችል ሲያስጠነቅቁ የነበር መሆኑን አስታውሰው እንዲህ አይነቱን የሩሲያን ጥቃት ማስቆም የሚቻለው በተባበረ ክንድ ብቻ መሆኑን በመጥቀስ አውሮፓ ለዩክሬን የሚሰጠውን ድጋፍ አጠናክሮ መቀጠል ያለበት መሆኑን አስገንዝበዋል። የላይፕዚግ የአውሮፕላን ማረፊያ የጥቃቱ ኢላማ የሆነው የአየር ማረፊያው በአውሮፓ ዋና የዩክሬን የጦር መሳሪያ ማጓጓዣ ጣቢያ በመሆኑ ሳይሆን እንዳልቀረ ይገመታል። በሌላ በኩል ደግሞ ሩሲያ ይህን ጥቃት በአሁኑ ወቅት በተለይ በጀርመን የቃጣችው በአውሮፓ የጦርነት ድባብ በመፍጠርና ፍርሃት በማንገስ የጸረ ጦርነት እንቅስቃሴ ለማነቃቃትና በቅርቡ በሚካሄደው የጀርመን ምርጫ ላይም ተጽዕኖ ለመፍጠር ነውም ይባላል። ገበያው ንጉሴ ለዲደብሊው ብራስልስ።
1: አድማጮች በዚሁ የገበያው ዘገባ እንግዲህ የዛሬው የዜና መጽሔት ዝግጅታችን ያበቃል።
10: This is CJSW 90.9 FM Calgary, Alberta. Admajochi, ask at the machu, yes, a machu, yezena mazhetiagan, you know, cut a jevele, kajerman, radio taviano, ahunoda, rominyao zena, Bethlehem de chasa, and the tazemelinal legia.

This is CJSW 90.9 FM, Calgary, Alberta. You are listening to the Voice of Ethiopia. The German program will be on air within 9 minutes. አድማጮች ከዘት እንደይቃ በኋላ ካየር እንሰናበታለን ከወዲሁ አርብ አዲስ ኢትዮጵያ አመት በመሆኑ እንኳን ለአዲሱ እንቁጣጣሽ በዓል አደረሳችሁ እንላለን ሳምንት እስክንገናኝ በየነ ነኝ እስከዛው ደህና ቆዩኝ